0: እንኳን አደረሳችሁ
1: መልካም አዲስ ዓመት
2: መልካም አዲስ ዓመት እንቁጣጣሽ
1: listening to black star radio
3: that's it
1: okay I'm doing it again